ምን ከወንጀራው የሚኮሰኩሰኝ ለእኔ ደረቁ እንጂ በወጡ ማን ሰጠኝ? ለእኔ ደረቁ እንጂ በወጡ ማን ሰጠኝ? እኔ የወደድኳት እሷ እየጠላችኝ፣ እኔ የወደድኳት እሷ እየጠላችኝ፣ ስማዳ ስማዳ ስማዳ ገባችኝ።